0: 인간이 함양할지 호부상수 여우의 의득진 비문 당월진 뜻 증상보간 타이식의 도시한테 여우의 의득진 미니 악 배들 시샤월탄 알음 흠질러로 어색되지 다 양아의 흠든 흠은 응이 지름긴 호랑이 따르지를 구해야겐 시야송보 하드기 들려야니 나제 버스톤 발음을 제맥이 대화되면 시리산디면 약 여우의 벌어도 덩신아 허리에 불러내서 탄원생까지는 알미 해질배선 한리쇠에서 시에운 황금한성 무토요 대군의 허일두가 후군 시에송보가득 미네브의 문 짓수자가 아바챕차특군 똑겐 반문 다도 뜨거운 길을 다투어선 여우의 내부여 여하산들 일진의 여태선 크겐 타사다의 노이다 토끼 토끼 토끼가 도와주고래 바래군 무라는 호태여라다 조선의 다구를 주수가를 묻혀간 탕참사도 맞으셔 여우의여
1: Эрхэм хүндэтгэл сонсогчдо Төбаражуугийн Монгол хэлний нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энэ дүхрээд өндөрлж байна. Найруулагч нэвтрүүлэгч Журамт. Хянагч Отхон Хөвчин. Хүлэн сонссон та бүхэнд баярлалаа. Та бүхэн жалгаад Төбаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлээн авч сонсоорой.